0: لیلی با لیلی با لارستا. دیکی بیار بیا خلاق تن سر دستا. هر نایل بیاری. هر دلی تر. هر تیوک تر تر. شن سرت نگرته چال داغان ادند لیلی با. از پوشال بیت جانان.
1: 生活在高寒地区，马对于哈萨克人来说，就像牦牛对于藏北牧民一样，能提供足够的食物。过去每年大雪封山后，牧民们都是靠喝马奶子、吃马肉，熬过漫长的冬季。爷爷认为这也是成人礼的一刻。
0: Анда көбік бар ма?
2: Бар, бар.
0: Ана жаны шықты, ана өлді, ана бие деген. Той деген көсінде жылқы сояды. Сенім өлінде шумайлай жеттен сілер көп керек, ананың етін кісіреміз. Сілерге қабақ қасап қартамыз, жей дейт едің сілер.
3: Аяғымыз бар жақ.
0: Аяғымыздады ма?
4: Аяғымыздады ма?